እኔ ለሱ አድናለ ወስፈራቴ ዲምበምና ወጥኝ አራደማ ያደነ መንያች ወሲያ ፈየ ሀው የታገኝ ነው ምን አቆኝ ወመስየ አራደው ጽኖ ያፋ